መጀመሪያ እንደምን ጨበጥ መዳበስ መጓብኘት ትትዬ መጨበጥ ከዛ በኋላ ትትዬ ወይ ትትዬ ወርማ ከዛ በኋላ ትትዬ ጊዜ

0: አፈቅርሻለሁ። እንዴት ላድርግ? የእኔ ጌታ እንዴት ልሁንልሽ? የእኔ እመቤት እንዴት ነው? ቆንጆ ነው። ትወጂኛለሽ?
1: አዎ።
0: ታፈቅርኛለሽ?
1: አዎ።
0: ትወጂኛለሽ?
1: አዎ።
0: በእውነት
1: እኔ ልሙትልህ?
0: ታፈቅርኛለሽ?
1: አዎ።
0: ይጣፍጣል?
1: አዎ።
0: ላውጣው? ኖ ኖ ኖ ኖ